ወትቀደሰ ወይትን ያለ ወይስ የባዶና እስማቤ ስባቴ ሆ ቅዱስ አያል ወቡሩክ ስማ እግዚኦ ወሬ እግዚኦ ወተሳል እግዚኦ በግዝ የጸዋይ ኮከ በግዝ የጸለይ ኮከ አንተ አወፅም ሰማይ ምነድሎ ማደረከ ሮይና ዋሴ ክስምንድሎ አሌ ካርያም ከበራብሌ ዋሴኔ ዋሴ አረሃሌ ግኒ ሃሌ አረ

0: ሰላም
1: ሰላም
0: ይሁን ቅድስት ሰላም
1: ሰላም ሰላም
0: ሰላም
1: ይሁን ቅድስት ሰላም
0: ሰላም ሰላም
1: ሰላም
0: ይሁን መካን